0: የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬ ፕሮግራማችን ዩናይትድ ኪንግደም ለኢትዮጵያ የመለሰቻቸው ቅርሶች የትኞቹ ናቸው?
1: ይህንን ጸጉር የቆረጠ ወታደር ደብዳቤዎችና የጻፈውን ጽሁፎችን አቶ ኢዮብ ደሪሎ የሚባሉ ባለሙያን አጥንተውት የእሳቸው መሆኑን ማረጋገጥ ችለዋል።
0: ስኪዞፍሬኒያ የተባለው የአእምሮ ህመም ምንድን ነው? መታከምስ ይችላል?
2: አንድ ህመምተኛ ቤቴ ውስጥ ካሜራ ተተክለዋል እየተከታተሉኝ ነው እያለ እንደ ሶስት ፎቅ የነብሰት ፎቁን አፈረሰ።
0: የኤፍኤ ካፕ እና የፕሪሚየር ሊግ ጨዋታዎች ግምትም ይዘናል። እንድትከታተሉን ግብዣችን ነው። በመቅደላ ጦርነት ወቅት ተዘርፈው ከ158 ዓመታት በኋላ ከእንግሊዝ ወደ ኢትዮጵያ የተመለሱ ከአጼ ቴዎድሮስ ጋር ግንኙነት ያላቸው ቅርሶች ዛሬ በቅርስ ባለስልጣን የርክክብ ስነስርዓት ተደርጎባቸዋል። እጅግ ከፍተኛ የሆነ ታሪካዊ ትርጉም ያላቸው ሶስት ቅርሶች ምንድናቸው ስንል ቅርሶቹን ለማስመለስ ከፍተኛ ሚና የተጫወቱትን ፕሮፌሰር አሉላ ፓንክረስትን አነጋግረናል።
1: የመጡት ቅርሶች ሶስት ናቸው። የመጀመሪያው ከአጼ ቴዎድሮስ ራስ ላይ የተቆረጠ ጸጉር ቁራጭ ነው። ይሄ በጣም ለየት የሚያደርገው አጼ ቴዎድሮስ ተመስሎባቸው የታወቁ ነበሩ። ይሄኛው ጸጉር ጉንጉን አለው። እዚህ አንደኛው የእሳቸው ጸጉር መሆኑ መረጋገጫ ይሄ ሲሆን፣ በሌላ በኩል ደግሞ ይህንን ጸጉር የቆረጠ ወታደር ደብዳቤዎችና የጻፈውን ጽሁፎችን አቶ ኢዮብ ደሪሎ የሚባሉ ባለሙያን አጥንተውት የእሳቸው መሆኑን ማረጋገጥ ችለዋል። በሁለተኛ ደረጃ ደግሞ የእሳቸው በደም የተነከረ የሸማ ሸሚዛቸው ቁራጭ፣ እሱም የተመለሰ ቅርስ ነው። እንደዚሁም አቶ ኢዮብ ያሉትን መረጃዎችን አጥንቶ ኪንግስ ኦን ሮያል ሬጅመንት ሚውዚየም የነበረ ወታደር ይህንን ሸሚዝ መውሰዱን ቆርጦ መዝረፉን መውሰዱን ማረጋገጥ ችሏል። ስለዚህ እነዚህ ሁለቱ ቅርሶች ከአጼ ቴዎድሮስ ሰውነት ጋር ትስስር ያላቸው መሆናቸውን ማረጋገጥ ተችሏልና በላንካስተር ከተማ የሚገኘው ኪንግስ ኦን ሮያል ሬጅመንት ሚውዚየም ማለት አንድ ክፍለ ጦር ነው እና ይሄም የንጉሱ የክብር ጦር ናቸው። እንደ ጦር ሰራዊ የክብር
3: ዘበኛ
1: ክብር ዘበኛ ማለት ይቻላል። የነሱ የራሳቸው ሙዚየም አላቸው እና በርካታ ከመቅደላ የተወሰዱ ቅርሶች አሏቸው። መስቀልም አለ፣ ብራናም አለ፣ መሳሪያዎች፣ ጋሻ አሉ። ግን እነዚህን ለየት የሚያደርጋቸው ያለው አሁን አስተሳሰብ የሰው ቅሪት ወደ ሙዚየም ውስጥ መቅረት የለበትም የሚለው አስተሳሰብ አሁን ተቀባይነት ስላገኘ፣ ከዚህ በፊትም የናሽናል አርሚ ሙዚየም ለንደን የሚገኘው ክብርት ፕሮፌሰር ሂሩት በጎበኙ ጊዜ ይሄንን አይተው ነውር መሆኑን ለሙዚየሙ አስተዳዳሪዎች ሲያስረዱ በክብር ዶክተር ሂሩት አማካኝነት ወደ ኢትዮጵያ የተመለሰበት ሁኔታ ነበረ። ይሄ እንግዲህ ሁለተኛው የአጼ ቴዎድሮስ ከራሳቸው ላይ የተላጨ ጸጉር የመመለሱ ነው። በሶስተኛ ደረጃ ትላንትና የተመለሰው ሎርድ ኔፒየር፣ ጀነራል ኔፒየር ይህንን ጦር የመሩት የእሳቸው የልጅ እሳቸውም ሮበርት ኔፒየር ነው የሚባሉት። ለዚህ ስነ ስርዓት ወደ ላንካስተር ተጋብዘው ነበረና ይህንን ሲሰሙ በእጃቸው የነበረ የወርቅ አምባር ለኢትዮጵያ ሕዝብ ለመለገስ ወሰኑ። ይሄም የተዘረፈ ቅርስ ሳይሆን አጼ ቴዎድሮስ በስጦታ ለአንድ ጀርመን አማካሪያቸው ሚሽናዊው ማርቲን ፕላድ የሚባለው ለባለቤታቸው የሸለሙት የወርቅ አምባር ነው።
3: ቅድም ሲያነሱልኝ የጸጉር ቁራጩ የአጼ ቴዎድሮስ የቆረጠው ወታደር የጻፈው ማስታወሻ ወይ ደብዳቤ አለ ብለውኝ ነበረ። እንደው ይዘቱን የማየት እድል ካጋጠመዎት ባጭሩ ምን እንዳለ ሊነግሩን ይችላሉ?
1: የነዚህ ሁለት ወታደሮች አንደኛው የጸጉር ቁራጭ የወሰደ፣ ሁለተኛው ደግሞ የሸሚዙን እነሱ መሆናቸው እና ይሄ እንግዲህ እነሱ ይህንን የወሰዱት እንደ ጀብዱ እንደ ማስታወሻ አጼ ቴዎድሮስ ራሳቸውን ተገደሉ በኋላ መጀመሪያ የደረሰው ክፍለ ጦር ኪንግስ ኦን ሮያል ሬጅመንት ነበረ። እንደ ምስክርነትም እንደ ማስታወሻም እንደ ጀብዱም እነዚህን ምልክቶች የወሰዱት ወታደሮች ደብዳቤዎቻቸው በመፈተሽ ምንም ያለምንም ጥርጥር ይሄ ትክክለኛ መረጃ መሆኑን መጣራት ተችሏል።
3: እሺ ፕሮፌሰር፣ አሁን አንዳንድ ቅርሶች እነት ለመናገር በገንዘብ የሚተመኑ አይደሉም። ግን እንደው እነዚህ ሙዚየም የተቀመጡም በግለሰቦችም ከልጅ ልጅ ሲወረስ ያሉ ቅርሶች አሁን የመጡትን እንደው በግምት በጨረታ ቢወጡ ግምታዊ ዋጋቸው ምን ያህል ይሆናል?
1: እንግዲህ አሁን የሰው ቅሪት ሲባል ለምሳሌ አጽፌ ፍሮስ ጸጉር ወይ የሻማ ሸሚዛቸው በምንም አይነት በብር ወይ ምን ያህል ለመገመት የማይቻል ነገር ነው። ምክንያቱም ይሄ ታሪካዊ ጉዳይ ነው እንጂ በገንዘብ ብቻምን አይደለም። ሆኖም አንዳንድ ሌሎች ቁሳዊ ቅርሶች እንደነ መስቀል፣ እንደዚሁም አምባር፣ ጋሻው በጨረታ ሲቀርቡ በብዙ ሺህ ብር ነው። አንድ 5-6 ሺህ ፓውንድ ይገመታል ብዙ ጊዜ ቢያንስ የወርቅ ጌጦች ከሆኑ ከዛም በላይ ሊሆን ይችላል። እና አንዱ ችግር የውጭ ምንዛሬን ጉዳይ ስለሆነ ለዚህ ነው የኢትዮጵያ ዲያስፖራ ድርጅቶች በጣም ሊረዱን የሚችሉ።
3: የመጨረሻ ጥያቄ ፕሮፌሰር፣ አሁን ከመጡት ቅርሶች እርሶም ትልቅ ሚና እየተጫወቱ ነው፣ ብዙ ሰው ይሄንን ያደንቃል፣ ብዙ ኢትዮጵያዊ። ካልመጡትም አሁን ጥረት ለማምጣትም ጥረት እያደረጋችሁ ካሉት ቅርሶችም ከማናውቃቸው ለእርሶ ትልቅ ዋጋ የሚሰጡት የትኛው ነው እና ለምን?
1: አንዱን ለይቶ ለመናገር ትንሽ ይከብዳል፣ ግን ለምሳሌ ከሃይማኖት እና ከኢትዮጵያ ኦርቶዶክስ ቤተ ክህነት ዋጋ ሊሰጣቸው እና በጣም ነዋየ ቅዱሳት የሆኑ ታቦታት በብሪቲሽ ሚውዚየም 10፣ እንደዚሁም በዌስትሚንስተር አቢ በኤድንብረ ባለው ሚውዚየም ስለሚገኙ ይህም በጣም ወሳኝ ጉዳይ ነው። ሌላው ደግሞ እንደዚሁ ብዙ መስቀሎች አሉ። በአጼ ቴዎድሮስ ንግስቲቷ ከደጃች አለማየሁ ህይወት ጋር ግንኙነት ያላቸው በርካታ ቅርሶች አሉ። እንደዚሁም በርካታ ብራናዎች አሉ፣ 300 በላይ በብሪቲሽ ላይብረሪ ውስጥ አሉ። ዋና ኦሪጂናል ወደ ኢትዮጵያ የሚመለስበት መንገድ መፍጠር ካልተቻለም ቢያንስ ኮፒዎቹ የሚመለስበት አግባብ መፍጠር ያስፈልግ ይመስለኛል።
0: ይህ ሳምንት የአእምሮ ጤና ግንዛቤ ሳምንት ነው። ስለ ስኪዞፍሬኒያ ይህን አሰናድተናል።
3: ስኪዞፍሬኒያ የሚባል የአእምሮ ጤና መታወክ እንዴት ያለ ነው ስንል ጠይቀናል። ፕሮፌሰር ሰለሞን ተፈራ ፒኤችዲ ሰርተውበታል፣ ለ20 ዓመት ተመራምረዋል። በስኪዞፍሬኒያ የሚሰቃዩ በርካታ ታካሚዎች ነበሯቸው፣ አሁንም አሏቸው። ይህን በሽታ ለማስረዳት ትንሽ አዳጋች ነው ይላሉ። ቢሆንም የማርያም ብቅል እየፈጩ መዋል ነው ይሉታል በአጭሩ ሲያስቀምጡት።
4: የስኪዞፍሬኒያ ዓለምን መረዳት ትንሽ ውስብስብ ነው። እኛም ሕክምና ትልቁ ፈተና ስኪዞፍሬኒያ ለየት ያለ ማንም ኖርማል ሰው ኤክስፔሪየንስ አድርጎት የማያውቅ ነገር ስለሆነ ይከብዳል። ነገር ግን እነዚህ ስሜቶች የኖርማል ስሜቶች ቅጥያ ናቸው ነው የምንለው። ለምሳሌ አንድ ሰው ስሙን ሲጠራው እና በእኛ ሀገር የማርያም ብቅል እፈጫለሁ ይባላል፣ ስሜ ማነው የጠራኝ ብሎ ሰው ዘወር ይላል አይደል? ይሄ እንግዲህ ቅጽበታዊ ስሜት ነው። ስኪዞፍሬኒያ ያለው ሰው አጠገቡ ሳይኖር የሚነጋገሩ ሰዎች ነው የሚሰማው። ቀጥታ እሱን ሊያዋሩት ይችላሉ፣ ስለ እሱ ሊያወሩ ይችላሉ፣ ትእዛዝ ሊሰጡት ይችላሉ፣ አስተያየት ሊሰጡ ይችላሉ። እነዚህን ድምጾች ይሰማል። ይሄ እንግዲህ ምንም ሰው አጠገቡ ሳይኖር ማለት ነው። ለዚህ ነው ሰዎች ይገርማቸዋል። ከመናፍስት ጋር ምናምን የሚገናኙ አድርገው ሊቆጥሩት ይችላሉ። ነገር ግን እነዚህ ስኪዞፍሬኒያ ያላቸው ህመምተኞች ልክ አሁን እኔ እናንተ እንደምንነጋገረው የሚያነጋግራቸው ድምፅ ይሰማሉ ማለት ነው። ያ ድምፅ ከአእምሯቸው ነው የሚመነጨው። ነገር ግን እነሱ ከውጭ እንደሚመጣ ነው፣ ውጭ የሆነ ሰው እንደሚያነጋግራቸው ነው የሚያስቡት።
3: ዶክተር ግንባሩ ገብረ ማርያም ለ30 ዓመታት በጦር ኃይሎች እና በአማኑኤል ሆስፒታሎች በከፍተኛ ሐኪምነት አገልግለዋል። የአእምሮ ሐኪም በተለይ በጦር ኃይሎች ሆስፒታል የአእምሮ ሕክምና ክፍል ኃላፊም ሆነው ሰርተዋል ለብዙ ዓመታት። አሁንም ድረስ በአምሮ ህክምና ዘርፍ ነው ያሉት። በ30 አመታት አገልግሎታቸው ያላዩት አይነት ታካሚ የለም ከስኪዞፍሬኒያ ጋር በተያዘ። አንድ ሁለቱን ታካሚዎች እስከዛሬ አይረሷቸውም። በተለይ የገዛ ፎቁን ያፈረሰውን ታካሚ ዛሬም ድረስ ያስታውሱታል።
2: አምሮ ደና ከሆነ ሌላ ሰውነት ህመም ቢሰማ ላኪም ትነግራለህ። እንደዚህ አይነት ሰዎች በተለይ ራሳቸው ህመም አለብኝ ችግር አለብኝ ብለው ወደኛ ወደኔ አይመጡም። ቤተሰብ ቢዟቸው ነው ቢመጣው ይጎድኝ ከታተሉኛል ብለው መጠራጠር። በተለይ በእኛ ሀገር ሁኔታ በሙስሊሙ ከሆነ ስህር ይሰራብኛል፣ ክርስቲያኑ ከሆነ መተት፣ ሌሎችም በአጠቃላይ እንደዙ እርግማን ወይም ደግሞ ያው በጎረቤት ምቀኛ ስለሆነ በእኔ ህይወት ላይ ጣልቃ ለመግባት ብሎ ጤንነቴን ለመጉዳት አይነሱ ጉር ሁሉ ሊያደርገኝ ይፈልጋሉ የሚሉ ብዙ እንትኖች አሉ። ሌላው የገጠመኝ ነገር እንደዚሁ አንድ ህመምተኛ ቤቴ ውስጥ ካሜራ ተተክለዋል እየተከታተሉኝ ነው እያለ እንደ ሶስት ፎቅ የነበረ ፎቁን አፈረሰ ካሜራውን ሲፈት። አንድ በጣም የሚገርም ነገር ይሄ ነው።
3: የራሱን ሶስት ፎቅ እንዲፈርስ አዘዘ?
2: አዎ እንዲፈርስ አገም ያው ካሜራው አላገኘውም። ምክንያቱም ስለዚህ ላይ ለሱ እውነት ነው ይሄ ህመም ከእውነታ ውጭ መሆን እክል ነው። ምክንያቱም ከእውነት ጋር ያለ ግንኙነት ሙሉ በሙሉ ይሰረዛል ወይም ደግሞ ይጠፋል። ሌላ ደግሞ እነዛ ሰዎች ደግሞ ያው እንደዚህ ተከንብ ብሎ በጆሮ የሚሰማ ድምፅ ሊሰጡት ይችላሉ የሚጠረጥራቸው ሰዎች።
3: የፕሮፌሰር ሰለሞን ተፈራ ታካሚዎችም ቢሆኑ ከዶክተር ግንባሩ ታካሚዎች ጋር የሚያሳዩቸው ምልክቶች ተመሳሳይነት ይታይባቸዋል። ብዙዎቹ የስኪዞፍሬኒያ ታማሚዎች በትምህርታቸው የላቁ እንደሆኑ ሁለቱም ሐኪሞች የሚስማሙበት ነጥብ ነው።
4: በርካታ ህመምተኞች አሉኝ። በተለይ ደግሞ ውስብስብ የሆነ ሀሳብና ስሜት የሚያንጸባርቁ የተማሩ ናቸው። አሁን የዩኒቨርሲቲ ሌክቸረሮች የማስታውሰው ለምሳሌ አንድ የፊዚክስ መምህር ነበር፣ ዩኒቨርሲቲ መምህር ነው እና እሱ የሚያምነው አየሩ ላይ በሙሉ ጎጂ ጨረሮች ይንቀሳቀሳሉ። ሌላ ሰው የማያቸው ጎጂ ጨረሮች አሉ። እነዚህ ጨረሮች ወደ ሰውነታችን እየገቡ ይጎዱናል እና እኔ ኮንቲኒየስሊ እየተጎዳሁ ነው ብሎ ነው የሚያምነው። ማንኛውንም አይነት ኤሌክትሮኒክስ አይጠቀምም። ቴሌቪዥን፣ ሬዲዮ፣ ስልክ የለውም። ምንም አይነት ኤሌክትሮኒክስ አይጠቀምም።
3: ይገርም ነው።
4: አዎ ይሄ እንግዲህ በፒኤችዲ ደረጃ የተማረ የዩኒቨርሲቲ መምህር። ሁለተኛው ህመምተኛ ደግሞ ከምግብ ጋር ተያይዞ የተወሰነ አይነት ምግብ ብቻ ነው የሚበላው፣ ሌሎች ምግቦች ጉዳት ያስከትሉብኛል ብሎ ነው የሚያምነው እና አንድ አይነት ምግብ ቁርሱንም ምሳውንም እራቱንም የታሸገ ብስኩት ነገርና የታሸገ ውሃ ነው የሚጠቀሙ። ናሳ አይምሮዬ ውስጥ ቺፕስ ቀብሮብኛል ብለው የሚነግሩኛሉ እና ከስፔስ ሆነው ፎቶግራፍ ያነሱኛል ብለው የሚነግሩኛሉ እና እንግዲህ እንደ ትምህርት ደረጃቸው በጣም የተማሩ ሲሆኑ ይሄ ዲሉዥን የምንለው በጣም እየተወሳሰበ ነው የሚሄደው። በጣም የተለመደ አሁን ቅርብ ጊዜ ያጋጠመኝ አንዱ ከውጭ የመጣ ነው እና ምንድን ነው ያለኝ፣ ጥርሴን ስታከም እዛ ጥርሴ ውስጥ ቺፕስ ቀብረውብኛል ለመከታተል እኔን ነው ያለኝ። እና እንደዚህ አይነት በጣም ለየት ያሉ አስገራሚ ነው የሰው አእምሮ በስኪዞፍሬኒያ በሚጠቃ ጊዜ የሚያመነጫቸው ሀሳቦች።
3: ለመሆኑ ስኪዞፍሬኒያ ይታከማል? መዳንስ ይቻላል? ዶክተር ግንባሩ የህብረተሰቡ ለበሽታው የሚሰጠው ያልተገባ ስም ይበልጥ ይረብሻቸዋል እንጂ ህክምና ሳለው ይላሉ። ፕሮፌሰር ሰለሞን በበኩላቸው የፒኤችዲ የጥናት ውጤቴ የሚያሳየው ህመሙን ከተከታተሉት የሚድን መሆኑን ነው ሲሉ ለቢቢሲ ተናግረዋል።
2: ሰውነቴ ውስጥ ኮምፒውተር ቺፕስ ተተክሏል። ብሬኔ ውስጥ ያውም አሜሪካ የሆነች ኢትዮጵያዊት ናት። እዛ ውስጥ ትኖር ነበረ። እዛ ተከሉብኝ፣ ሊከታተሉኝ፣ ሊጎዱኝ እና በኤክስሬይ መታየት አለበት የማራይ መነሳት አለበት ብላ እንትን ነበረ። ቤተሰብን ታስቸግር ነበረ። አዎ ከአሜሪካ መጣ እዚህ ያው ለጠበል ብለው ያው ታውቃለህ፣ ነገሮች ሲከሰቱ እኛ ሀገር ሱፐርናቹራል ፎርስስ፣ እርኩስ መንፈስ፣ ሰይጣን፣ ጅን ዩኖ እነዚህ አይነት ነገሮች ብለው ነው የሚታሰበው። እንዲያውም ሰሞኑ አንድ የመጣች ደግሞ ሌላ በጣም ልዩ በሆነ መንገድ ማይክሮስኮፕ ከጨረቃ ላይ ተተክሎ እኔ የማስበውን ነገር ልናገር የፈለግኩትን ነገር ሁሉም ነገር ሁለመናዬ ሁሉ ያውቁታል። ደግሞ የማስበው ሀሳብ ድምፅ እንዲኖረው አድርገው ለሌላው እንዲሰማ ያሰራጫሉ። ደግሞ በቴሌቪዥን በማስ ሚዲያ ስለ እኔ ነው የሚወራው። ብዙ ነገር
4: ለምሳሌ የኔ የፒኤችዲ ፕሮጀክት ከ320 በላይ ስኪዞፍሬኒያ ያላቸውን ሰዎች ለአምስት ዓመት ነው የተከታተልኩት። ህክምና ካገኙ ምልክቶቹን በቁጥጥር ስር ማዋል ይቻላል። ራሳቸውም ደህና ስሜት እንዲሰማቸው ሌላውም ሰው ላይ ችግር በማይፈጥሩበት ሁኔታ መሆን ይችላሉ። ትልቁ የኔ ጥናት ግኝትም የስኪዞፍሬኒያ ህሙማን መድኃኒት ማግኘት አለባቸው። ይሄ ምንም ለድርድር የሚቀርብ ነገር መሆን የለበትም ነው።
2: ልክ እንደ ስኳር ህመም፣ እንደ ደም ግፊት፣ እንደ ጨጓራ ህመም እውነተኛ የሆነ የጤና ችግር መሆኑን ተረድቶ መታከም ህክምና እንዳለው አለመረዳዳቸው በዚህ አጋጣሚ እንዲረዱ ነው። እኔ አልፈርድባቸውም። እኔም በዚህ ሙያ ባልሰለጥን ኖሮ ልክ እንደነሱ ነበር መሆነው። ወገኔን ልጄን ምንም አንድ ነገር ቢደርስ እንደዛ ነበር ማረገው። በዘመናዊ ህክምናን በተመለከተ መድኃኒት ክኒን ማስዋጥ ወይ መርፌ መስጠት ብቻ አይደለም፣ እሱ ግማሽ ህክምና ነው። ግማሹ ህክምና ከመድኃኒት ውጭ የሆኑ አቀራረቦች መጀመሪያ ኮምፓሽን ኤምፓቲ፣ ያው ማለቴ ደግነት፣ ፍቅር፣ በሱ ጫማው ስራስን ማድረግ፣ መረዳት፣ የሚያደርጋቸው ነገሮች የሚላቸው ነገሮች እሱ ወዶ እንዳልሆነ ልክ አንድ ሰው ወባ ቢይዘውና ትኩሳት አለኝ አንቀጠቀጠኝ እንደሚል ልክ እንደዛው ለሱ እንደዛው እንደሆነ ተረድቶ አስፈላጊ እርዳታ ማድረግ በጣም ያስፈልጋል።
0: አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ጠቅላይ ሚኒስትር አብይ አገራዊ ምክክር እየተደረገ ያለው በህገ መንግስቱ ያለ ማብቂያ የተቀመጠውን የአገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። ይህን ያሉት የአገራዊ ምክክር ኮሚሽን ዛሬ ያፈጻጸመ ሪፖርቱን ባቀረበበት ዝግጅት ላይ ነው። የብሪክስ አባላት የኢትዮጵያን የዓለም አቀፍ የአየር ንብረት ለውጥ ስብሰባ ኮፕ ጉባኤ አዘጋጅነት ደገፉ። በሌላ በኩል በመካከለኛው ምስራቅ ጦርነት ላይ የጋራ አቋም ሳይይዙ ጉባኤው ተጠናቋል። በምስራቅ ኮንጎ በተከሰተ የኢቦላ ወረርሽኝ 65 ሰዎች መሞታቸው ተገለጸ። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል እንዳለው ከሞቱት በተጨማሪ 246 ሰዎች በበሽታው ተይዘዋል። ዜናዎቹ እነዚህ ናቸው። በመጨረሻም ወደ ስፖርት እናልፋለን። የቢቢሲው የእግር ኳስ ተንታኝ ክሪስ ሁተን የኤፍ ካፕ የፍጻሜ ጨዋታዎችን ጨምሮ የፕሪሚየር ሊጉን ጨዋታዎች ግምት ኬኔዲ አባተ ያቀርበዋል።
5: የኤፍኤ ካፕ የፍጻሜ ጨዋታ ቀዳሚ ለት በቼልሲና ማንቸስተር ሲቲ መካከል የሚደረግ ሲሆን በሁሉም የእግር ኳስ መስፈርቶች የቁልቁለት ጉዞ ከተያዘው ቼልሲ የተሻለ አቋም ላይ የሚገኘው ሲቲ በቢቢሲው የእግር ኳስ ተንታኝ ክሪስ ሳተን ሰፊ የማሸነፍ ግምት አግኝቷል። ፔፕ ጋርዲዮላ አጥቂው ኤርሊንግ ሃላንድን ጨምሮ በርካታ ተጫዋቾችን በማሳረፍ በሳምንቱ አጋማሽ ክሪስታል ፓላስን አሸንፏል። የሚመለሱት ተጫዋቾች ከተሰጣቸው ረፍት ተጠቃሚ ይሆናሉ። ቼልሲ ደካማ አቋም እያሳየ የቀጠለ ሲሆን በዚህ ጨዋታ ጥሩ መንቀሳቀስ ካልቻለ መጥፎ ውጤት እንደሚያስመዘግብ የተነበየው ሳተን ሲቲ 5-0 በሆነ ሰፊ ውጤት በማሸነፍ ዋንጫውን እንደሚያነሳ ገምቷል። ዩናይትድ በቻምፒየንስ ሊግ መሳተፉን ፎረስትም በሊጉ መቆየቱን በማረጋገጡ ብዙም ትኩረት የሚስብ ጨዋታ አይሆንም። ጨዋታውን ለመገመት ከባድ ቢሆንም የዩናይትድ አሰልጣኝ ማይክል ካሪክ በጥሩ ውጤት የሜዳውን ጨዋታ ለማጠናቀቅ ወደ ሜዳ በመግባት 2-0 ያሸንፋል ሲል ሳተን ግምቱን አስቀምጧል። ሰኞ ዕለት አርሰናል ከበርንሌይ ጋር የሚያደርጉትን ጨዋታ ውጤት ሲገምት የሊጉ ዋንጫ የአርሰናል ነው። ከበርንሌይ ጋር በሚኖራቸው ጨዋታ ይህንን የሚያበላሹት አይሆንም ያለው የቢቢሲው የእግር ኳስ ተንታኝ ክሪስ ሳተን በቀላሉ የሚያሸንፉት ጨዋታ ይሆናል በማለት አርሰናል በድል እንደሚወጣው ተንብዮአል። በርንሌይ የተቃራኒ ቡድንን ከማስጨነቅ ይልቅ ደጋፊዎቹን ማስጨነቁን ባለፈው ሳምንት ከቪላ ጋር አቻ ሲለያይ ያሳይቷል። በአንጻሩ አርሰናል ደግሞ ከቆመ ኳስም ሆነ በጨዋታ ጎሎችን የሚያስቆጥሩ ተጫዋቾች ያሉት መሆኑን በማንሳት ጨዋታውን 3-0 እንደሚያሸንፍ ግምቱን አስቀምጧል። ቦርንማውዝ ከዋንጫው ተፎካካሪ ማንቸስተር ሲቲ እንዲሁም ቼልሲ ከሊጉ ላለመውረድ ከሚፋለመው ቶተንሃም ጋር የሚያደርጓቸው የማክሰኞ ጨዋታዎች በሳተን የውጤት ግምት ውስጥ አልተካተቱም።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን።